ሰባች ቀጥየሩ ጭልየብ ችክረራ ንክቃ ኩኑትላኽ ብየሂርሽን ስቂል ብችል ክረራ ተምሎኽ ብችቆኽሜኽ ትረሽላንቃ ትርኦልቃ ናእወኽ ክሺን ናዋል ኣንቲዋል ትይኣ ኦትላኽ ታቅ ብየይ ብየይ ቀስኺ ክሪኽ ነብያ ኻትናመት ችባች ችንቃ ኩኑትላኽ ኡትል ቀይላኽ ታቅ ኪኮቴማል ቀይላኽታ ኡትል ትይኣ ሲፓካ ክረራ ችምኪክሳ ችፓምኪቀስሊማል ንኺለት ሚያ ኣይ ኣተት ኣትሁንርቀን ጬፓ ቂቆልሃይ ራሻ ቂቆልሃይ ጬፓ ናዋቅ ራሻ ናዋቅ ኦቡቅ ሁናኽ ፑ ቴፔፑ ኦቅ ክመት ኣሎም ቃኸሎም ኢሽ ብያኮቅ ኢሽ ሙቀነክ ርቴ ትረመማ ቂኽ ርቴ ትረመማ ሳቅ ክረራ ትርሽላኣንቃ ብክሽቃኣሃ ቂኽ ነቕ ኤሞል ነቕ ኤይክ ብታቅ ኩችወጭ ኩኽናል ተምሎኽ ብችቃኽ ሜኽ ኪናኡወኽ ቅቴ ትቀመማእ ክረብራሽ ኪባን ክረብራሽ ኬቾል ኤኣኽ ማይ ተቕብናቅናኽ ብየይ ኸብራ ኸባእ ኬጺኽ ክናኡወኽ ችክናታኽ ልምላኽ ኣኻ ፍርሽን ችቃኽ ጸባች ታ ጸባች ቀትየእ ሽቃኣሃ ቂኽ ملتيوش ترى رخب كاخ رخب رجليب شو ياسي باقا سليم عالرشن كميك نقوبا كاتران نخبه كشيكرش